ቄስ ይሞባል አይ ሆባል አይ ሲያጠሪኝ ሞዘይ ከላይ ማታዬ ኑሮ ሳታባለ ዳጣላው ማዲክ ለሰውለ ካዲው ያሸኝ ታፋናና ሞሃሙ ወናው ታቢረ ይቦኔ አቁዋቂ ዛጣቀን ጎዶም ካንካ ፎቶ ጋር ይሙጉ ጋስነፈ